እንባይን ሁሉ ባንቺ ያዘን አፈሰስኩኝ በዚህ ዓለም መፈጠሬን አማረርኩኝ እንባይ ፈሶ አልፎልኛል ያንቺን ባግን ይቀጥላል